ያሰላሰልኩሽ ከነረኝ ሳይኒከው ዋ ነበረች ማለት መንፈሴን አወቀው የሰቀቀን ወንጭፍ የመለየት መርዶ ለምን